እዚ ፈነወ ራድዮ ጽንዓት ማንሃይም እዩ። ራድዮ ጽንዓት ማንሃይም ኣብ ቤርሙዳ ፉንክ ብ89.6 ብ105.4 ሜጋሃርስ ንማንሃይምን ሃይድልበርግን ከባቢውን ይፍኖ። ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ምልዓል እገዳ ኣብዚ እቲ ንልዕሊ 20 ዓመታት ኣብ ልዕሊ ኤርትራ ዝፀንዐ ዘይምኹኒ እገዳታት ንኽልዓል ስጉምቲ ናይ ምውሳድ ተገዳስነት ከም ዘሎ ዝእምተሉ ዘሎ ህሞት ንታሪክን ነቲ ዝበሃል ዘሎ ቅኑዕ ኣንፈት ንምትሓዝን ንድሕሪት ተመሊስካ ዕቱብ ገምጋም ምክያት ኣገዳሲ እዩ። ኣብ መወዳእታ 2029 ኣብ ቅንያት ክሪስማስ ምምሕዳር ኦባማን ዝፈብረኾን ዝደፍኣሉን ዝኾነ ጭብጢ ወይ መርትዖ ዘይነበሮ ዝኾነ ሕጋዊ መስርሕ ዘይተኸተለ ዓላቕ እገዳ ብስምባይቶ ፀጥታ ሕቡራት ሃገራት ተበይኑ። መጎታዊ ኩነነና ከዓ ሽዑ ኣውጅና። እቲ ዝገርም ሽዑ ናይ ፌደሬሽን ሩስያ ወኪል ኣብ ኒውዮርክ ንናይ ምምሕዳር ኦባማ ዓሎቕ ብምሉእ ክድግፍ ከሎ ናይ ቻይና ወኪል ከዓ ስማዊ ኣብስቴንሽን ኣብቲ ጉሁድ ዓሎቕ ኣመስጊቡ። ድሕሪ ናይ 9 ዓመታት ዓናዊ ሳዕቤናት ናይቲ ዓላቂ እገዳ ኣብ 2028 እገዳ ይለዓል ኣሎ ምስ ተባህለ እውን ዋላ እኳ ደንጉዩ ዝመፀ እወታዊ ስጉምቲ እንተነበረ የቐንየልና ይበልና። ምእንቲ ሓቅን ፍትሕን ክረጋገፅ ብቐደሙ ስለምንታይ እገዳ ክምለሽ ኢና ጠሊብና? ዛጊት ከዓ ኣይተመለሸን። ንሸባብ ዝድግፍ ዝነበረን ዘሎን መን እዩ? ናይ ዓላቆ ኣገዳታት ተሓታትኸ ኣብ ቅድሚ ሕጊ ይቕረብ። ከም መቐፀልታ ዝምዕብሉ ሕርያታት ምምሕዳር ባይደን ንኣመሉ ኣብ 2021 ዓላቁ ዘይሕጋዊ በይናዊ እገዳታት ወሲኑ ጭንቀትን ቅርሕንትን ዘበገሶ ዓሎቕ እዩ ነይሩ። ኣብ ሰዓቱ ከዓ ተኾኒኑን ተመኪቱን። ኣብ ዝሓለፈ መዓልታት ምምሕዳር ባይደን ዝበየኖ ዓላቁ እገዳ ተላዒሉ ተባሂሉ ደጊምና ፍትሒ ይረጋገፅ፣ ድግሲ ባይደናት ከይመላለስ ፍወሳ ዝንቡዕ ፖሊሲታት ይገበር። ኣብዚ ቅንያት እዚ እቲ ብሕቡራት መንግስታት ኣሜሪካ ዝተበየነ ዘይሕጋውን በይናውን እገዳታት ኣብ ቀረባ ግዜ ክልዓል እዩ ዝብል ፀብጻባት ኣሎ። እዚ ስጉምቲ እዚ ነቲ ጉጉይ ፖሊሲታት ብዘላቕነት ብምእራም ፍትሒ ሕጋውነትን ርትዓዊ ዘረጋግፅ ክኸውን ተስፋ ንገብር። ሚኒስትሪ ዜና ኣስመራ 6 ግንቦት 2006.

ንሕናን ባንዴራን ብዛዕባ ባንዴራ ብዙሕ መግለፂታት ክወሃብ ይኽእል እዩ። ብሓፂሩ ባንዴራ ክትበሃል ከላ ሓደ ህዝብን መንግስትን ንዝኣምነሎም ምልክታታት ሕብርታትን ጠሚራ ብምሓዝ ንሓንቲ ሃገር እትውክል ሰንደቕ ወይ ሲምቦል ማለት እያ። ባንዴራ በቶም ሒዛቶም እትርከብ መሰጥቲ ምልክታታት ሕብርታትን ኣቢላ ንዜጋታት ሓንቲ ሃገር ኣብ ግዜ ሰላም ሓበንን ባህታን ኣብ ግዜ ኩናት ከዓ ትብዓትን ንመስዋእቲ ድልው ምዃንን እተስንቕ ሰንደቕ እያ። ብኣጠቃላለዩ ከምቲ ሓደ ዜጋ ብመንነት ወረቐቱ ዝልለ ሓንቲ ሃገርን ህዝብን መንግስትን እውን ብባንዴሮኦም እዮም ዝድለዩ። ባንዴራ እትሕዞም ምልክታታትን ሕብርታትን ንፅባቐ ተባሂሎም ዘይኮነ ዓሚቕ ትርጉም ንዘለዎም ነገራት ንምንፅብራቕ ዝዓለሙ እዮም። ንኣብነት ከምቲ ኩሉ ኤርትራዊ ዜጋ ዝፈልጦ ባንዴራ ኤርትራ ቀጠልያ፣ ቀይሕን ሰማያውን ሕብርታት ዝሓዘት ኮይና ኣብቲ ቀይሕ ሕብሪ ብጫ ውሉዕ ኣላ። እቲ ቀጠልያ ንመሬትና ሰማያዊ ንባሕርና ዝውክል ክኸውን ከሎ እቲ ቀይሕ ሕብሪ ድማ ንክብርን ናፅነትን ሃገር ቅድሚ ሎሚ ንዝተኸፍለን ንብድሕሪ ሕጂ እውን ክኽፈል ንዝኽእልን መስዋእቲ ወይ ደም የመልክት። እቲ ኣብ ውሽጢ ቀይሕ ሕብሪ ዘሎ እውን ንትሕዝቶ ማዕድናት ክንፀባረቕ ከሎ ምልክት ኣውሊዕ ኣብ ሰላም ንዘለና መርገፅን እምነትን ይውክል። ባንዴራ ጀርመን ከም ኣብነት እንተወሲድና እውን ካብ ልዕሊ ንታሕቲ ጸሊም፣ ቀይሕን ብጫን ሕብርታት ዝሓዘት እያ። ብኣገላልፃ ክላውስ ቪትደ ዝተባህለ ውሩይ ጀርመናዊ ወተሃደራዊ ፈላስፋ እቲ ጸሊም ንጽንኩር ኩነታት፣ እቲ ቀይሕ ንገድልን መስዋእትን፣ እቲ ብጫ ከዓ ንራህዋ ወይ ብርሃን ዝውክል ክኸውን ከሎ ጥቕልላ ቢልካ ክግለጽ ከሎ ብጽንኩር ኩነታት ማለት ብጸሊም፣ ብገድልን መስዋእትን ቀይሕ ሓሊፍና ናብ ራህዋ ወይ ብጫ ንሰግር ማለት ምዃኑ ክላውስ ቪትደ ይገልጽ። ግዲ ሓቂ ጀርመን ነዚ ትርጉም ባንዴራ ክልተ ግዜ ብፅቡቕ ኣብነት ያረጋጊጻቶ። ኣብ ቀዳማይ ኩነት ዓለም ይኹን ካልኣይ ከም ሕሱም ተሳዒራን ዓንያን እያ። ኣብ ክልቲኡ ኩነታት ግን ሰብ ክኣምኖ ብዘይክእል ካብ ሓምኩሽቲ ተንስአን ብምዕባለ ልዕልቶም ዝሰዓርዎ ሃገራት ክትከውን በቂዐ። ሃገራዊ ባንዴራና ናሽናል ፍላግ ቫልዳሚር ዝተባህለ ንኡስ ዴኒማርክ ቅድሚ 800 ዓመት ኣቢላ ኣብ 1212 ብወግዒ ኣብ ኣገልግሎት ዝወዓለት። ኣብቲ ሽዑ ዝነበራ ሃገራት ድማ ኩለን ተኸተላ እሞ ኣገዳስነት ባንዴራ ኣብ ውግእ ማእከላይ ዘመን እናለዓለ መፀ። ዝኸበርኩም ሰማዕትና ኣብቲ ካልኣይ ክፋል ቅድሚ ምእታውና ብዛዕባ ንባንዴራና ኣጠቓቕማ ኣተሓሕዛ ከመይ ክኸውን ከም ዘለዎ ምስ ብፃይ ስፋፍ ሓደ ናይ ቃለ መሕተት ክንካይድ ኢና። ብድሕሪኡ ግን ኣብቲ ሕግታት ሓደ ብሓደ ክንኣትዎ ኢና። ሕጂ ንብፃይ ስፋፍ ቴሌፎን ደዊልና ክንረኽቦ ኢና። ናብ ቴሌፎን ቅድሚ ምባልና ግን መቕሩብ

0: ማትና ብጻይ ስፋፍ ኣብ ቴሌፎን ረኺብና ኣለና። ስለዚ ሰላም ብጻይ ስፋፍ፣ ንሰማዕትና ሰላም ንኽትብል ኣብ ሬድዮ ኣብ ኤር ኣቲኻ ኣለኻ።
1: መርሓባ መርሓባ መርሓባ መርሓባ ይቀኒ
0: ኣለይ። ድምፂ ውስኽ እንዳበልካ ፅቡቕ ሰምዓካ ኣለኹ።
1: ሰላምታ ንኩሎም ሰማዕትና።
0: ፅቡቕ
1: ሓፋሽ ህዝብና ብሕድሪ ክጅምር መንእሰያት ክሓልፍ እቶም ኩሎም ብፀወታ ማሕበረኩም ዘለኹም ኣብ ሽግደስ ዘለኹም ሙቕ ሰላምታ የብፅሓልኩም። ከምኡ ውን ብሩኽ ቅነ ናፅነት ይግበረልና።
0: ፋንታስቲክ፣ ብጣዕሚ ፅቡቕ ንኩልና። ኦኬ፣ ብጻይ ስፋፍ ኣብቲ ርእስትና ክንምለስ። እቲ ብዛዕባ ባንዴራና ዘለና ክብሪ ወሰን የብሉን መግለፂ እውን የብሉን፣ ግን ኣብ ኣተሓሕዛን ኣብ ኣገባብ ኣጠቃቅማን ጉድለታት ይረአን ድዩ። ነቲ ጉድለታት ከዓ ይህን ምህን ኢልካ መትእርራም ከዓ ባህልና እዩ። ስለዚ ብወገንካ ብዙሕ ግዜ ይሰምዓካ እየ፣ ኣብ ፅሑፍ ትፅሑፎ ኢኻ፣ ጌጋታት ክትርኢ ከለካ ብዛዕባ ባንዴራ ተገዲስካ እውን ስእልታት ትሰድድ ኢኻ እሞ ኣብ መንገዲ ራድዮ ጌርና ብዙሕ ሰብ እውን ስለ ድሰምዓና ሕጂ ከዓ መዓልትና ፅነትና ቀራረብ ስለ ዘሎ ብብዝሒ ስለ ንጥቀመሉ ባንዴራና ኣብ ኩሉ ስለ ንዝርግሓ ከመይ ከመይ እንተኾነ ዝሓይሽ ትጉድለታትና ብከመይ ክንእርሞ ናብኡ ታትገፅና ኢና ክንከይድ። ስለዚ መእተው ጌርካ ናብኡ ንክትኣቱ
1: ሃራይ ይኸኒ የለ ዝዕድል ስለዝሃብካኒ
0: ፀገም የለን።
1: ካልኣይ እውን ኣብዝሓለፈ ዋዕላ ናይ መንእሰያት ኣብ ጀኔቫ ዝነበረ
0: እዋ
1: ኣብ ንዛዕባ እዚ ገሊፀዮ ነይረ ነቶም ኩሎም መንእሰያት ልዕሊ 600 ዝኾኑ ከምኡ ውን ኣባላት ቤት ፅሕፈታትና ኩሎም ኣብኡ ነይሮም ካድራት። እቲ ንሪኦ ዓመት ዓመት በዓልና ፅነት ይመፅእ እንከልኦ ቶርታ ኢና ንገብር። ኣብታ ልዕሊ ቶርታ ከዓ መንዴራ ናይ ኤርትራ ኢና ንስእል። ፀኒሕና ኩሉ ሰብ ተኣኪቡ ኩሉ ብኡ ዘሎ ተኣኪቡ ሻምፒዮን ይኸፍቱ ገሌ ይኸፍቱ ንዓ ከዓ ብኻራ ጌርና ነታ መንዴራና ንቐርፃ ማለት እዩ። እዚ ግቡእ ኣይኮነን። ምክንያቱ መንዴራኻ ምስልኻ እያ፣ መንዴራ ከዓ ብደም ዝመፀት እያ። መንዴራ መግነዜት ናይ ሰማታትና እያ። እዚ ኩሉ እናፈለጥና ካብ ፍቅሪ ዝተለዓለ እዩ እቲ ዝረአ ዝነበረ ተግባራት እምበር ብክፉ ኣይኮነን። እምበር ኣብቲ ዝሓለፈ እዋናት ኣብዚ ጀርመን ምሳና እውን እቶም ፅሪ ሃገር ዘለዉ ዝነበሩ ወይ ከዓ እቶም ኣድሓርሓርቲ ወይ ምስ ፀላኢ ኮይኖም ነታ መንዴራና ገሊኦም የንድዝዋ ገሊኦም ከዓ ኣውዲቆም ኣብ መሬት ይረግፅዋ ስእልታት እውን ይዝርጋሕ ነይሩ። እዚ ይስምዓና ነይሩ። ግን ሕጂ ሕልፍ ሓሊፉ ነዛ መንዴራና ምስኪነይቲ እቲኣቶም የንድድዋ ወይ ከዓ ይረግፅዋ ንሕና ከዓ ኣብ በዓል ናፅነት ኣብታ ክብርቲ መዓልትናትና ኣብኡ ብካራ ጌርካ ንቁራፃ ጉቡእ ኣይኮነን። ስለዚ እቲ ህዝቢ ከምኡ ይገብር እንከሎ ምስኣን ፍልጠት እዩ እምበር ነታ መንዴርኡ ኣናኣስቡ ማለት ኣይኮነን። ስለዚ ካብዚ ተግባራት እዚ ክንእርም ኣሎና ብዝብል እዩ።
0: ፅቡቅ
1: ተወሳኺ ክብላ ዝደሊ ኣብቲ ናይ 2015 ዝወፀ ሕጊ ኣብ ኤርትራ ብኣንቀፅ 123 እዩ ኣብቲ ናይ ገበናት ሕጊ ማለት እዩ። ንዛ መንዴራና ብሕማቅ ኣተሓሕዛ ብናይ ደይ ምስትብሃል ንኣብነት ጌጋ እንተገይሩ ናይርካ ዛ መንዴራና ንግሆ ትስቀል እንከላ ሰብ ኩሉ ጠጠው ይብል ኣብ ቤት ትምህርትታትና ከይተረፈ ኣብ ኩሉ ኤርትራ ብሃገራዊ መዝሙር ትስቀል እንከላ ናብ ደቅና ዝሓልፍ ዘሎ ነዚ ጌጋታት እንተተገይሩ ወይ ከዓ ንዛ መንዴረና ብሕማቅ እንተተተሓሒዛ ብገበን ከም ዝሕተት ዝብል እዩ ትሕጊ። ግን 2015 ሕጂ 26 ኢና ዘሎና ኣብዚ ደገ ዘለና ንሕና ከዓ ኣብ ኩሉ ዓለም ማለት እዩ ነዚ ተርእዮታት ዝብለካ ዘለኹ ይረአ ኣሎ። ስለዚ እዚኣ ኣነ ስለ ኩሉ ሻብ ትስምዓኒ ነይራ ግን ሓደ ሓደ እዋን ካብ ንክሓስ ዝተላዓለ እዩ ኮርስ ንእዞም ሽማገሌታት ይኹኑ ብፆትና ኩሎም ብሓፈሻ ንዝበዓል ዘዳልዉ እዚ ኩሉ ገንዘብ እዚ ነታ ቶርታ ዝወፅእ ንዕኡ ገዲፍካ ነታ ቶርታካ ገዲፍካ እቲ ወፃኢታት ገንዘብ ንደቂ ሰማዕታት ንስድራ ቤት ሰማዕታት ወይ ንስንክልና ኣብኡ እንተዝኸይድ ዝሓሸ እዩ በዓልና ከዓ ብሕምባሻ ወይ ብክጫ ክነሕልፎ ንኽእል ኢና እዚ ስለ ዝኾኑ ንዛክን ክጠብ ስለ ዘሎና ኢለ ኣነ ዘቕረብክዋ እ ሕማቕ እዩ ንደቅና ይሓልፈሎ ዝባህሊ እቲ ስለዚ ደው ክንብሎ ኣሎና ዝብል እዩ ትርእቶናተይ ዝሃብክዎ
0: ኦኬ እፃይ ስፋፍ ናይ ብሓቂ ፅቡቕ እንዲኻ ዘለካ እቲ ሓንቲ ድጠቐስካያ ግን ብምሉኡ ኣብ ኩሉ ከተማታት ይኹን ዓድታት ከምዚ ዓይነት ነገር ክግበር ከሎ ከምዚ ዝገለፅካዮ ብግርህና ሕብርና ብጣዕሚ እቲ ሕብሪ ባንዴራና ብጣዕሚ ፅቡቕ ስለ ዝኾነ ኣብቲ ቶርታ ከዓ እቲ ፅባቐ ጥራይ ስለ ዝረአ እምበር እቲ ብድሕሪኡ ዝመፅእ ምቁርራፅ ናይቲ ቶርታ ኣይረኣይን ስለ ዘሎ ብግርህና ዝግበር ነገር ስለ ዝኾነ እዚታት ሲ ትምህርቲ መድለየ ዶ ትብል ማለት ሲ ብከምዚ ጥራይ ደይኮነ ሲ ባንዴራና ሰዓቢ ክብሪ ዘለዋ ባንዴራ እያ ሕግታት እውን ኣለዎ ስለዚ ሲ ብኸመይ ገባቢና ክንእርሞ ብከምዚ ጥራይ እኹል ዲ ድኣ
1: ብግቡ እዚ ሪኢኻ ኣስተምህሮ ዝኾነ ነገር ኣስተምህሮ ዲኻ ትገብር ሰሚናራት ዲኻ ትገብር ፍሉይ መደብ ዲኻ ትገብር ኣብቲ ሓፋሽ ክዝርጋሕ ኣለዎ ከምኡ እውን ደቅና ከምኡ እውን መንእሰያትና ሕድርና እምበር ሕጂ ከማን እዚኣ ማለት ይቀኒየለ እዚ ዕድል ስለ ዝሃብካኒ ብኩሉ ሰብ ይሰምዓና ኣሎ ምናልባት ማንሓይን ከባቢኣ ይኸውን ግን ኣብ ኩሉ ንክዝርጋሕ ናይ ግድን ማለት ኢደይ ኢድካ ኢና እዚ ነገር እዚ ክእረም ዘለዎ እዩ ክመሃር ዘለዎ እዩ ምክንያቱ እታ እዛ ውቅብቲ መንዴራና ከም ኣብነት ክነግረኩም ቆብሮስ ዝበሃል ንፈልጣ ኢና ኣብ ማእኸላይ ባሕሪ ዘላ ሜዲተረይነር ቆብሮስ ኣብ ክልተ ዝተበቐለት እያ እቲ ደቡባዊ ክፋል ናታ ግሪክ እዮም ዘለዉ እቲ ሰሜን ከዓ ቱርክ ኣለዉ ከሳብ ሎሚ እቲ መሬት ናይ እቲ ሰሜን ዘሎ ብቱርኪ እዩ ተታሒዙ ዘሎ ናፅነታት ወስድን ኮላ እዚ ፀገም ስለዝነበረ እንታይ ክገብሩ ስለዘይፈለጡ ኣብቶ ናቶም መንዴራ ናቶም ስእሊ ቅርፂ ናይታ ደሴት ቆብሮስ እዩ ከምዚ ናህና ደምና ባሕርና ሕርሻና መዓድና ዝብል ጨርሹ የብሎምን ከምኡ ውን ኣብ ንዚ ናይ ዩጎስላቪያ ኣብቲ ኩናት ዝካየድ ዝነበረ ኣብ በዓል ቦዝኒያ ኣብ ገለ ብገለ ንሰብት ምስ ደኸመ እንታይ ሽሙኽ ክመቃቕልዎ ተዓዲ ሕድሕድ ውግእ ኣተስዮም ኣብኡ ብክንደይ ፀቕቲ በዓል ቦዝኒያ ገለ ኮፍ ኣቢሎም ናይ ሕቡራት ኣሜሪካ ወላ እዛ ጀርመን እዚኣ ወላ ዩናይትድ ኔሽን ኩሎ እዚኣቶም መፂኦም ምስሊ ናይታ ዓዲ ማብ ናይቲ ናይ ዘን ዝብለኩም ዘለኹ ክፋላት ዝነበረ ናይ ዩጎስላቪያ ንሱ እዩ ከምኡ ውን ክከክብቲ ኣለዋ እቶም ብሄራት ኣብኡ ዘለዉ ክሳብ ሕጂ ኣብ ኩናት እዮም ዘለዉ ዋላ ብበረትከ ይኹን እምበር ኣብኡ እንታይ ሽሙሎ ከምቲ ናትና ጨሪሹ ኣይከነን ንሕና እዚኣ መንዴራና ብደምና ስለ ዝመፀት ንሕና ንበልፆም ማለት
0: እየና
1: ስለዚ ኣብዚ ኣብነታት ኣሎና እታ ናትና ግን እዚኣ ትኩሉ ምስሊ ናይ ሃይማኖት ዘይብላ ቁፅሪ ናይ 30 ዓመት ዝተቃለስናዮ ኣብኡሎ ማእኸል ዘላተን ሽዱሽተ ክፋላት ሃገርና ዘለዋ ካብ ዞባ ደቡብ ጀሚርካ ንሰሜናዊ ደቡባዊ ቀይሕ ባሕሪ ጋሽበርካ ሰንሒት እዚ ኩሉታ ተብኣ ኣሎ ስለዚ ሓሲብካ ዝተገበረ እዩ እቲ መንዴራ ናትና ክብርታትና ንክንሕሉ እዚኣ ከዓ መፂና ንሕና ክንቆርፃ ኣብታ መዓልቲ እቲኣ ተፀጊዕካ ገለ ኮርናዕ ትበኪ ከምኡ ትርኢ እንከለካ ወላ እቶም ሓለፍትና ብዓብዩ ዘክቲ ሒዞም ሻምፔን ሒዞም ኩላቶም ተዝብቡ ዘሎ ዳሕራይ ተዓዳደሉ ከዓ እዚ ክግበር የብሉ እዚ ነውሪ እዩ ነውሪ መግለዚት ናይ ሰማዕታትና እያ ናህና እያ
0: ወ ብፀስፋ ሕጂ ከምዚ ኣቀዲምና ድበልናዮ ብምክንያት ቅነ معلتنا أصنتنا كارب سلو زولو مخا بعبي يفتب علنا ون بتبق كتقب كابتقاب قبرخ توعر سلو زلو أنا قربو سلو زلو نمبر كم تدقلت كايو بسفحو أب سمينارات أب تم تاولا كقبر كلو أب تاولا نتا باندير أزر قحكا بلعليو كوبايا نايبون بولو ولا ماي مقبار إزوون فتسيمو كبولا يكونان أب تلعل باندير أزر خونان أقر كقبر قن تقودلتات بزوح سلو زخوانا خمز قديم كاد قلت كايو أب سمينار جيركا تمرتخو هابز قبوي مخنياتو حقتاتون سلو دولوو نايلو مقن بزوح الدفع ندفع الله دلنا كل سوون كسمعنا سمعنا يا خا بإنترنت بعرف بزح إذا كافل سلزي إذا تمرتزي أزيو أقداسيو سلزي خالد مدام دم ندحر ديبل كأفتخال أي تخفال حقتها تازب الزولو بسو بريغادر جنرال نقاش تسفاتين زتت صحفة حقتها تناي بانديرا نعو أزي قداسي سلزي خوني ناو خن أتينامو ناي مدام دم تحت قبر الناسخة
1: حراي أنا ونزيع عزانا مو داتا أدلايتيا كم حكم جن مجلس إتات الله قالوا له حادي نعوه تماهيرنا نعوه أبقمة أتينا أبزخونا بحالتنا كبرتنا تا أبقمة أتينا أزياناتنا يتخدين كايا مخقادين كاريخا نزيع حنت لخبلاز دلي تركين تشاينا باقي ناي حزبنا أبتقري ناي عدو زلوه أبقم تأتيهم نتوغلخا سسعات إرتراويا أبو نريون تايو أبقوان تيرا ناي شاي أبقلتات أبو زحنا قلت من ديرا ناتنا تسائل كاتريا تريلخا إزخ أبت أداقا يورد
0: ناي بحكي
1: قالك عاس السعاد قالن شاينا خييت قالن استطلع
0: سلالي سرحوه
1: أوي
0: كندينا قال
1: بعال سلال بعال قالي تحنيو قن أبتخالي إتي كم أخوون دي قبا حسور سلزخوني سب أبلغتا مليئو لجرمان يمسوو نخالي بوتاتا وابو يشيه ترخبو سلزخم تزبال كايو أبلعلي من ديرانا كوباي شاهي ويبون قالي أم كأبيرا قالي أم ناقمتو إزي قبو أي قونن سلزي أبزناي كارنافال أمريكا زقبر من ديران أمريكا بتانتي خي كي ترفي قيرون دخلينو ما تري من ديران بدم زمزاتيا بمهمساس زناي أمريكا حامسا هاجرات اللون نايبلو ابتنتاش مناتم تن كلن زلوا حمساين هو كبدك عادي زوم هند نبلوم سلم تمسيخا قلب سيخا نعمس من ديرايا كم زاها من ديرانا من ديرا سلام ايكونات سلزي نكتب نقز نقلنا خمان انتاي نقز خمزلونا نفلت اللون بات اربع قنزب كهفيل كا نحقر كانت شو زقبر زسلم من ديرها ولا حرام يتيها خا تخدين كايوت خيد
0: يا قرب الله
1: هو بزيت اتصل زرقه كم اخ انكتب امبر مقنعات يخون قال يخون زقبر ولا خلات نحباتنا بصوتنا نعو تخدين اي دسي بلاكا قلك هذا حراي تحاسبا ابر ما ديو تخمط الله ابزخون يكون كان
0: يا اوكي حراي بتصايد صفاف نعود من الكتابتي نتفتات ون سلازلنا كن سمعني خاتاتا لني
1: حراي
0: جزين تولو ديل كادما تاتا لنا 25 دقيقه سمع نعود كم ببي او تمركز كحديث زخرت لك كمان كن قصلون خيلنا بزخونه كن ابز الصفحه كوفي لنا بزعبازي صبيقنا خنزتي بفلاي بفلاي بجرمن زلنا بزح بزمن رحبي تاتي زغير بزح سبك مهارو لوو تنقبرو قيقاتات عزيو عزيو بزحي قن كم تعان تويز ويلنا ناب تصباقه سادها بمبر بتون كل كم زي كونه كل سبك ردعنا لوو بقره الناس قبر نقر مخاني حر راي بتاعي سفاب
1: اوكي
0: بتعام يا دمس قنكا تدالي خانة زحة تقرب مدلايكا
1: اني ويتي غني اللي
0: تانكيو اوكي سلام وعلى تسفاب تشاوه
1: ቻው ቻው
0: ሀ ሃሎ ስፋፍ ከትካ ዲኻ
1: መርሐባ
0: እሞ በዛ አላህ ኦኬ በዛ ለም ማልቲ በማልቲ ዴታት ከአነ ዴታት ከአንቲ ናይ ክልተ ሰለስተ ደቂቅ መልእክት ከተሐልፍ ማብቋ
1: ያ ሰላም ያ اخي አዴታትና ብጾትና ተረላ ነገዛ ረሳ ሄቫን
0: ያ
1: ሄቫን ሄቫን ትራህ ሰበይቱን አዳም ትራህ ከይኮነስ አደ ናይዝ ሁሉ አህዛባት አብ ዓለም ካብ ንፍጠር ክሳብ ሕጂ ሄቫን እያ ስለዚ ኣዴ ኣንዱ ሕቆ ናይ ሓንቲ ስድራ ቤት ኣንዱ ሕቆ ናይ ሃገር
0: እያ
1: ተቃሊሳ ከዓ ንናፅነታ ዘምፅአት እያ ክሳብ ሕጂ ኣዴታት እንተዘየለዋ ኤርትራ የላን ማለት
0: እዩ ሕራይ ስፋፍ
1: ዓወትና ሃማድ እየ ዓወትኒ ኣዴታትና
0: ብጣዕሚ የቀኒልና ስፋፍ ክሳብ ኣብ ካልእ መደብና ንረኸብ ቻው ደሓንቀኒ ፅቡቅ ሰንበት ዝኸበርኩም ሰባዕትና እዚ ሕጂ ክነካይዶ ፀናሕና ብናይ ቴሌፎን ምስ ብፃይ ስፋፍ ካብ ፍራንክፈርት እዩ ነይሩ ኣብታ ትቕፅል ናይ ባንዴራና ይቕሬታ ካልኣይ ክፋላ ኣገዳሲ ነጥብታት እዩ ደሎ ምስ ባንዴራ ዝኸይድ ኣገዳሲ ነገር መጠን እቲ ባንዴራን ቁመት መስቀሊኡን ዓንዱን እዩ ዋላ እኳ ንውሓት ናይቲ ባንዴራ ዕፅፊ ናይ ግፍሒ ክኸውን ኣለዎ ዝብል ሓፈሻ ውረኣያ እንተሃለወ ቁመት ናይቲ ዓንዲ ሓዊስካ መጠን ባንዴራታት ካብ ሃገር ናብ ሃገር ይፈላለዩ ስለዚ እቲ ዝሓሸን ክኸውን ዘለዎን ናይ ቤተ መንግስቲ ባንዴራ ንውሓትን ግፍሕን ከምኡ ውን ቁመት ናይቲ መስቀሊኡ ዓንድን ሓንሳብ ምስ ተወሰነ ካብኡ ንድሓር ብብቕርብ እናጎደልካ ናብቲ ናይ መወዳእታ ባንዴራ ክትስቀል ዝፍቀደላ ትካል ምብፃሕ እዩ ስለዚ ኣብዚ ፅሑፍ እንታይ ይብለና ንኣብነት ኣብ ቤተ መንግስቲ መጠን ባንዴራ መስቀሊኡን ምስ ተወሰነ ብማዕረ ናይ ኩሎም ሚኒስትርታት ይምረፅ ባንዴራ ሚኒስትሪ ምክልኻል ምስ ተፈልጠ ናይ ሓይሊ ምድርን ሓይሊ ባሕርን ሓይሊ ኣየርን መጠን ባንዴራታት ብማዕረ ይስራዕ ቀፂሉ ባንዴራ ኮራት ክፍላተ ሰራዊት ብርጌዳት ኣብ መወዳእታ መጠን ባንዴራ ብጦርኒታት ይውስን ስለዚ ኣብ ናይ መወዳእታ እቲ ንባንዴራ ዝምልከት ሓፈሻዊ ሕጊ ከነንብቦ ኢና ክንግደሰሉ ከዓ ንሕብር ቀዳማይ ንባንዴራኻ ምኽባርን ብጥንቃቐ መሓዝን ምልክት ሓርበኝነት እዩ ይብል ካልኣይ ሃገራዊ ባንዴራ ከም ልሙድ ካብ ንጉሆ ሰዓት 8 ክሳብ ሰዓት 6 ምሸት ተሰቂላ ከተንበልብል ዝግባእ ኣብ ፍሉይ ፅምብላት ግን ዋላ ለይቲ እውን ከተንበልብል ትኽእል እያ እዚ ለይቲ ከተንበልብል ትኽእል እንተኮይና ግን እቲ ፅምብል ንላዕሊ ዝበርሀሉቸ ክህልዎ ከም ዘለዎ እዩ እቲ ሕጊ ዝምህረና ሳልሳይ ኣብ ገለ ሃገራት መራሒ ሃገር ክገይሽ ከሎ ባንዴራ ካብ ቤተ መንግስቲ ትወርድ እያ ኣብ ካልኦት ሃገራት ከዓ ይህሉ ኣይሃሉ ኩሉ ሻዕ ተንበልብል ራብዓይ ሃገራዊት ባንዴራ ኣብ መቃብር ሰማእታት ለይትን መዓልትን እያ ተንበልብል ኣብ ግዜ ለይቲ ግን ናብታ ባንዴራ ገፁ ዘበርህ መብራህቲ ወይ ፓውዛ ክውላዕ ኣለዎ ሓምሻይ ናይ ብዙሓት ሃገራት ባንዴራታት ኣብ ሓደ ትካል ምዝስቀላ ናይቲ ዝስቀላሉ ዓንዲ ቁመትን መጠን ናይተን ባንዴራታትን ማዕረ ክኸውን ኣለዎ ሻድሻይ ኣብ ውሽጢ ሃገር ባንዴራኻ ምስ ባንዴራ ካልኦት ሃገራት ትስቀለሉ ኩነታት እንተጋጢሙ መጀመርያ ባንዴራኻ ቀዲማትን ትስቀል ኣብ ምውራድ ክኸውን ከሎ ከዓ ድሕሪ ኩሎን ትወርድ ሻብዓይ ኣብ ግዜ ሃገራዊ ፅምብል ሰልፈኛ ሰራዊት ብቅድሚት መራሒ ሃገርን ካልኦት ሰበስልጣንን ክሓልፍ ከሎ እተን ካልኦት ባንዴራታት ክደና ከለዋ ባንዴራ ሃገር ግን ቀኒዓ ትሓልፍ ሻምናይ ኣብ ግዜ ሃገራዊ ሓዘን ሃገራዊት ባንዴራ ኣብ ፍርቂ ዓንዲ ክትስቀል ወይ ክትወርድ ከላ ወይ ድማ ኣብ ህዝባዊ ፅምብል ብኣባላት ሓይልታት ምክልኻል ተዓጅባ ክትሓልፍ ከላ እዚ ስዕብ መስርሕ ይፍፀም ሀ ኩሉ ሰብ ተሲኡ ብሰጥበል ደው ይብል ለ ኩሎም ወተሃደራት ሰላምታ ይህቡ ሐ ኩሎም ቆቢዖም ማውፂኦም ብፀይጋማይ ኢዶም ይሕዝዎ የማናይ ኢዶም ከዓ ኣብ ኣፍ ልቦም የንብሩ መ ቆብዕ ዘይብሎም ሲቪላውያን ግን የማናይ ኢዶም ጥራይ ኣብ ኣፍ ልቦም የንብሩ ረ ደቂ ኣንስትዮ ጉልባበን ከይቀልዓ ኣብዚኣ ንረዳእ ደቂ ኣንስትዮ ጉልባበን ከይቀልዓ የማናይ ኢደን ጥራይ ኣብ ኣፍ ልበን የንብራ ታሸዓይ ሃገራዊ መዝሙር ክዝመር ከሎ ሀ ወታደራት ኩሎም ብሰጥመል መዝሙር ክሳብ ዝውዳእ ሰላምታ ይህቡን ይዝምሩን። ለ ሲቪላውያን ኩሎም የማና ኢደም ኣብ ኣፍልቦም ብምግባር ይዝምሩ። ዓሽራይ ንሃገራዊ ባንዴራ ክወሃብ ዘለዎ ክብሪ። ሀ ሃገራዊ ባንዴራ ኣብ ልዕሊ ናይ ሓደ ሓርበኛ ሳንዱቕ ሬሳ ክቕመጥ ቅቡሉን ንቡሩን እኳ እንተኾነ ግብኣተ መሬት ሬሳ ክፍፀም ከሎ ግን ባንዴራ ሓመድ ንኸይትንክፍ ኣድላይ ጥንቃቐ ክግበረሉ ኣለዎ። ለ ሓደ ሓወልቲ ክምረቕ ከሎ ሃገራዊ ባንዴራ ግቡእ ናይ ክብሪ ቦትኡ ድኣ ክሕዝ ኣለዎ እምበር ከም መሸፈኒ ናይቲ ሓወልቲ ክኸውን የብሉን። ሐ ሃገራዊ ባንዴራ ንዝኾነ ይኹን ህያብ ከም መጠቕለሊ ከም ምሉእ ክዳን ስፖርተኛታት ወዘተ ተሰፊዩ ኣብ ጥቕሚ ክውዕል የብሉን። ከም ንኣሽቲ ምልክታታት ግና ኣብ ዩኒፎርምታትን ክዳውንቲ ስፖርተኛታትን ክጥቃዕ ወይ ክስፈይ ክኣል። ሃገራዊ ባንዴራ ብዝኾነ ይኹን መልክዕ ንዕላማ መወዓውዒ ክውዕል የብሉን። 11 ንሃገራዊ ባንዴራ ዝግበረሉ ጥንቁቕ ኣታሕዛ። ሀ ሃገራዊ ባንዴራ ካብ መስቀሊኡ ዓንዲ ምስ ወረደ ብዝግባእ ተዓፂፉ ክቕመጥ ኣለዎ። ለ ሃገራዊ ባንዴራ ምዝኣርግ ክስፈ ምዝረስሕ ክሕፀብን ክስታረርን ኣለዎ። ሐ ሃገራዊ ባንዴራ ፈፂሙ ምዝኣርግን ዝበላሾን ግን ኣብ ክውል ዝበሎ ቦታ ብምዃን ክቕበር ወይ ድማ ክነድድ ኣለዎ ይብል ሓፈሻዊ ሕጊ ባንዴራታት። ብኣጠቃላለ ኤርትራውያን ንባንዴራና ክንፈቱን ከም ነኽብርን ርዱእ ክኸውን ከሎ ንባንዴራና ከም ፅላል ገምገም ባሕሪ ኣባራትን ካልእ መዘናግዒ ቦታታትን ምጥቃም ግን ቀልጢፉ ክእረም ዘለዎ ተርእዮ እዩ። ፅሑፍና ንምቕጥቕላል እምበኣር ትርጉም ባንዴራና ብዝግባእ ክንፈልጥ ንሃገራዊ መዝምርና ብፅቡቕ ተረዲእና ኣብ ኩሎም ዘባዊ ህዝባዊ ፅምብለታት ክንዝምር ደረጃታት ባንዴራታትና ድማ ብዝግባእ ክንሰርዕ ይግባእ። ክቡር ስውእ ብሪጋደር ጀነራል ነጋሽ ተስፋፅን እዚ ትምህርቲ እዚ ቅድሚ 12 ዓመት ዝሃበ እዩ። ስለዚ ኣዝዩ ገዳሲ ትምህርቲ እዩ። ጉዳይ ባንዴራና ፀቢቕና ክንፈልጦ ኣለና። ኣብ በዓላትና እውን እንተኾነ ንዕኡ ዝከታተል ምስቲ ናይ ባህልን ኮሚቴ ኮይኑ ዝሰርሕ ዝጥምት ፍሉይ ኣካልን ወይ ውልቀሰብን ክህልወና ኣገዳሲ እዩ።

ዝኸበርኩም ሰማዕትና እዚ ናይ ሎም መዓልቲ ደርፍታት ብምሉ ዘቕረብናዮ ብምኽንያት መዓልቲ ድታት ንድታትና ዝጠቅስ ደርፍታት ጥራይ እዩ ዘለና ንሱ ጥራይና ተቐሪብና ዘለና። ስለዚ ካብዚ ቀፂልና ኣብታ ናይ ንድታት ትጠቅስ ፅሑፍ ናብኡ ክንኣቱ ኢና። ቅድሚያ ግን ሓንቲ ሓበሬታ ኣለና። ከም ዜና ውን ክቐርብ ዝግብኦ ትማሊ ቀዳም ናይ ወፃእተኛታት ብእኩብ ተኣኪቦም ነናቶም ልሊ ዝገብርሉ ናይ ምግብና ይኹን ናይ ሳዕስዒት ይኹን መደባት ኣብ ከተማ ማንሃይም ብውዕውዕ መንፈስ ተኻይዱ ኣብኡ ኩሎም ተምሃሮ ቤት ትምህርቲ ቋንቋ ዴ ከምኡውን ኣዴታት ደቂ ኣንስትዮና እውን ኣብኡ ብምክፋል ናይ ብሓቂ ፅቡቕ ዝኾነ መደብ ተኻይዱ ከም ኤርትራውያን መጠን እውን ኣብኡ ብብዙሕ እኳ ኣይንበር እምበር ተኻፋልነት ነይሩ ብዙሕ ሰብ እውን ተኻፊልዎ። እቶም ቆልዑት ከዓ ብፍላይ እቶም ተስፋ ዘለዎም ቆልዑ ብፅቡቕ ጌርካ ኣገባብ ኣዋዳድባ ኣዕቢኻ ኣሰልጢንካ መዓት ስራሓት ክሰርሓ ዝኽእል ዕቑር ሓይሊ ዘለዎም ቆልዑ ኣብኡ እውን ይረኣያ ኣለዋ። ስለዚ ብጣዕሚ ፅቡቕ መደብ ከም ዝነበረ ኣብዚ ክንገልፆ ንፈቱ። ካልእ ከም ሓበሬታ ሎሚ ኣብ ቴሌቭዥን ኣኣርዴ ካብ ሰዓት 6 ፈረቓን ክሳብ 7:40 እዩ ሰዓት ከይንጋገ ኣብ ቬልት ሽፒግል ብዛዕባ ንኤርትራ ዝጠቅስ መደባት ኣሎ። ኣብቲ ኣርእስቲ ካብትና ኣርእስትናታቶም ኤርትራ ዝብል ኣኡ ክትርኢኹም። ስለዚ ንዕኡ እውን ንካታተሎም

ጅግንነት ቀዳሞት ደቀንስቲዮ ጓለንስቴቲ አደ ኾይና ንደቃ ንበዓል ቤታ ኣሕዋታን ኣሓታን ኮታን ሙሉእ ሕብረተሰብ ደኺመ ከበለት ብፍቕርን ሓልዮትን ተገልግል ርህርህቲ ፍጥረት እያ። ብዙሓት ለባማት ንጓለንስተይቲ ክገልፅዋ ንከለዉ ኣደ ብርሃን ገዛ፣ ኣደ ዓንዲ ገዛ ኣይብልዋ። ቆልዓ ካብ እተወለደሉ ዕለታት ሒዛ ንሙሉእ ዕድሚኡ ዝጓዓዘሉ ቕኑዕ መንገዲ ሂወት እተርእዮ ናይ ፈለማ መምህሩ ኣደ እያ። ኣደ ካብ ማሃይምነት ተናጊፋ ብፍልጠትን ትምህርትን ክብ ንኽትብል ንከላ ብሉፃት ንቑሓትን ለባማትን ቈልዑ ወይ ወለዶ ንሕብረተሰብ ተበርክት። እዚ ድማ ምዕቡል ሕብረተሰብ ኣብ ምምጻእ ጓል ኣንስተይቲ ዓብ ግደን እጃምን ከም ዘለዋ ይዘብርሃልና። እንተኾነታ ክንዲዚ ዝኣክል ኣገዳስ ዘለዋ ጓል ኣንስተይቲ ወይ ኣደ ኣብ ሕብረተሰብ እቲ ዝግባእ ክብረት ይኹን ጻማ ክትረክባ ይጸንሐትን ክበሃል ይከኣል። መንግስት መግዛእቲ ኣባታዊ ወይ መስፈናዊ ስርዓት ዝጠንቅቁ ድሑራት ተሓሳስባታት፣ እምነታት፣ ባህልታትን ልምድታትን ድማ ገለ ካብቶም ጓል ኣንስተይቲ ኣብ ሕብረተሰብ ግቡእ ማሕበራዊ ቦታኣ ወይ ደረጃኣ ከይትሕዝ ክዕንቅፁ ዝፀንሑን ዘለውን ምኽንያት ከም ዝኾኑ ይእመን። ብዙሓት መንግስትታት ብጉዳይ ደቂ ኣንስትዮ ዝግደሰ ሓያለ ማሕበራትን ውዳባታትን ከዓ ነዚ መሓንቆታት እዚ ንምእላይ ኣብ ቀጻሊ ቃልሲ ይርከባ። ናብ ሃገርና ምልስ ኢልና ምስ ንምልከት ክንዮዚ ኣርዑት መግዛእቲ ኢትዮጵያ ንምስባር ኣብ ዝተኻየደ ልዕሊ ርብዕ ዘመን ዝወሰደ ዕጥቃዊ ቃልሲ ዝተሳተፋን መስተንክር ቅያታት ዝፈፀማና ሸሓት ደቂ ኣንስትዮና ኣብ ዝተፈላለየ ዘመናት ጀጋኑ ሰብ ታሪክን ዝኾና ብዙሓት ደቂ ኣንስትዮ ከም ዝነበራ ናይ ዝንተ እዩ። የግዳስ ታሪክን ቅየአንን ብግቡእ ክተተረኸ እዩ ተጎሲዩ ክሓልፍ ጸኒሑ። በዚ ከዓ ስእሊ ታሪክና ሙሉእ ኮይኑ ክረአ ኣይጸንሐን ክበሃል ይከኣል። ካብቲ ብዙሕ ኣብነታት ታሪክ ደቂ ኣንስትዮ ሃገርና ውሕድ ንምጥቃስ ኣብታ ብ1905 ብኢጣልያዊ ሪፋሎ ፔሪሲ ተፃሒፋ ዝተሓትመት መረምላሽ ዘርእስታ ኣገዳሲት መፅሓፍ ተመዝጊቡ ዘሎ ዝርከብ ሓፂር ታሪክ ኣደ ወይዘሮ ኢለን ሓጎስ ኣደ ራእሲ ወልደ ሚካኤል ሰሎሞን ምርኣይ ይከኣል። ኣብ 1837 ዓ.ም ኣይተ ሰሎሞን ኣቦ ራእሲ ወልደ ሚካኤል ብሰንኪ እርጋንን ሕማምን ክልተ መንእሰያት ኣወዳት ገዲፎም ሞቱ። ወልደ ሚካኤል ወዲ 15 ዓመት፣ መርእድ ድማ ወዲ 14 ዓመት ነበረ። ኣይተ ሰሎሞን ክመቱ ከለዉ ውክልና ደቆም ንበዓልቲ ቤቶም ንወይዘሮ ኢለን ሓጎስ እዮም ለበብኦም ገዲፎም። ወይዘሮ ኢለን ብዝነበረን በሊሕ ኣእምሮ ተባዕ ባህርያትን ደረጃን ክብ ናይ ምባል ድልየተን ድሕሪ ሞት በዓል ቤተን እቲ ንበኽሪ ውላደን ማለት ኣይተ ወልደ ሚካኤል እዩ ዝብፅሖ ኢለን ዝፅበይኦ ዝነበራ ስልጣን ወይ መዝነት ናብ ደጊያት ሃይለ ዝተባህሉ ብምትሕልላፉ ቅሳነት ኣይረኸባን። በዚ ከዓ ወይዘሮ ኢለን ድኻመን ከይፀብፀባ ስልጣን ንውላደ እዩ ዝግባእ ንምባል ናብቲ ሽዑ ጎይታ ትግራይ ዝነበረ ደጃሽ ውበ ኸዳ። ኣብቲ ዓድብ ዝበፅሓ ግን ሕግን ልምድን ድማ ወይዘሮ ኢለን ዕድመ ወደን ንዓቕመ መምሕዳር ክሳብ ዝበቅዕ ኣብ ክንዲ ወደን ባዕለን ስልጣን ሒዘን ከም መሓደራ ተፈቕደለን። እቲ ዝተዋሃበ ግዝኣት ጥንታዊ ሓማስየን ማለት ክሳብ ምኽዓው ቆላ እዩ ነይሩ። ወይዘሮ ኢለን ነቲ ዝተፈቕደለን ግዝኣት ሓማስየን ንምምሕዳር ሓደ እሙን መኮንናን 10,000 ኣቢሎም ዝግመቱ ወተሃደራት ኣኸቲሉ ኣሰነየን። እዚ ውሳኔ ግን ኣሉታዊ ሳዕቤናት ይኸቲሉ። እቲ ምንታይ ሲ ብኣንጻር እቲ ዝፀንሐ ልምድን ባህልን ሓማስየን ብሰበይቲ ምምሕዳር ማለት ከም ውርደት ተቆፂሩ ስለ ዝተነፅገ ኮይኑ ድማ ጸላእተን እንዳሃዘጋ ኣብ ጉራዕ ኣድብዮም ጸኒሖም ናብ ኩናት ኣእተውወን። ተራር ሰበይቲ ብምንባረን ግን ጥቕመንን ጥቕሚ ደቀነን ንኽውሕሳ ብረት ኣብ ምልዓል እውን ኣይሰነፋን። ንኣብነት ኣብ ኩናት ዓደዝየን ባዕለን ሰራዊተን መሪሐን ኣንጻር ተቃወምተን ገጢመን ስዒረን እየን። ከምኡውን ነቲ ብድሕሪ እዚ ዝሰዓበ ኩናት ምስጓግ ኣንጻር እቶም ብኣይተ ኣሉላ ሓው ደጊያት ሃይሉ ዝተመርሐ ተቃወምቲ ባዕላ እያ ኩናት መሪሓ። ወይዘሮ ኢለን ኣብቲ ናይ ብረት ግጥም ልክዕ ከምቲ ዋዕሩ ኣንበሳ ኮራኮር ሽደና መሪሓ ናብ ሃድን ጥበባት እትመሓላለፍ ነቲ መንእሰይ ዝነበረ ውላደን ወልደ ሚካኤል ማለት ራእሲ ወልደ ሚካኤል እውን ምስአን ናብ ኩናት የወፍርኦ ነበራ። ከምኡ እናገበራ ከዓ መወዳእታ ክሳብ ኣብ ደረጃ ራእሲ ኣብፅሐኖም። ኣብ መወዳእታ ወይዘሮ ኢለን ካብ ጸላእተን ሃዲመን ኣብ ቤተ መቕደስ ማለት ቤተ ክርስትያን እየን ተዓቒበን ነይረን። ኮይኑ ግን
ጸላእተን ነተናይ ዕቕባ ሰብኣውን ሕጋውን ክብርታት ጥሒሰን ካብ ቤት መቕደስ ኣውፂኦም ነቶም ቀንዲ ጸላእተን ኣረከብዎን ንሳቶም ከዓ ኣሲሮም ብዘስካሕክሕ ኣሳቂዮም ኣርመናዊ ብዝኾነ ኣገባብ ቀተልዎን። እቲ ዘገርም ግን ኣብ ሕብረተሰብና እቲ ብሰፊሑ ወልደ ሚካኤል ደኣ እምበር ታሪክ ወይዘሮ ኤለን ኣይኮነን ብመሰረቱ ጅግነት ናይ ወይዘሮ ኤለን እዩ ንራእሲ ወልደ ሚካኤል ከፍልጠን ኣብ ደረጃ ርእሲ ከብፅሐን ዝነበረ ቀዳሞት ወለድና ንርስቲ ማጎታል ኣንስቲ ዝበልሉ እውን በዚ ምክንያት እዩ። ዝኸበርኩም ሰማዕትና እዛ ፅሕፍቲ ናይ ብሓቂ ገዳሲቲ ኣብ ጋዜጣ ሓዳስ ኤርትራ ኣለኩም ተንብብዋ እንትኽእሉ ኢኹም።